0: እንደምናምሽታችኋል አድማጮቻችን። ለማክሰኞ ግንቦት 18 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኢሶዴፓ ክስና የምርጫ ቦርድ መግለጫ
1: የምርጫው ሂደት

0: ምርጫ ቦርድም ደግሞ የጣሰውን የምርጫ ህጉን አክብሮ ወደ ኋላ ተመልሶ በትክክል መዝግቦ በትክክል ፕሮሰስ አድርጎ መሄድ አለበት ነው ምንለው።
1: በአምቦ ከተማ አንድ አባት ቤት የደልማት በሚል በሚፈርስበት ጊዜ የ9 ዓመት ልጅ የሞተችብኝ ይላሉ።
2: ያሁን አዘን በማል ሰዋን ከሚቴ ዩኒቨርሲቲ የማናግራል እኔ በጣም ያዘንኩ በጣም ያዘንኩ
3: ልጅ ነው። አይዞን አይዞን አይዞን ሻለቃ።
1: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከጥቂት ቀናት በኋላ ሰኞ ግንቦት 24 2018 በሚካሄደው ምርጫ ላይ የማይሳተፈው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምርጫው እንዳይካሄድ ጠይቋል። ፓርቲው ከተለያዩ የፍርድ ቤት ሂደቶች በኋላ ነበር ለምርጫው ያስመዘገባቸው እጩዎቹ በሙሉ ተሰርዘው ከውድድሩ ውጪ ሆነው። ለምርጫው 309 እጩዎችን አስመዝግቦ የነበረው ኢሶዴፓ ትናንት ሰኞ ባወጣው መግለጫ ከምርጫው የተገለልኩበት የፍርድ ቤት ሂደት አግባብ አይደለም ሲል አመልክቷል። የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ ከቢቢሲ ጋር ያደረጉት ቆይታ ቅሬታቸውን እንዲገልጻሉ።
0: ምርጫ ቦርድ መጀመሪያ አጣርቶ ከዛ አጽድቆ ፈርሞ ለህዝብ ይፋ ካደረገ በኋላ እኛም በምርጫው ለት ምን ወዳደርበትን ተራ ቁጥር በሰንጠረዡ ከሌሎች ፓርቲዎች ጋር እጣ አውጥተን እጣችን ከተለየና ኦርደሩ ውስጥ ከገባን በኋላ የምርጫ ስነ ስርዓት ስምምነቶችን ከተፈራረምን በኋላ ህጋዊ ልዩ የእጩ መብት ከተሰጠን በኋላ በራሱ ጊዜ ተነስቶ 309ን ሰረዘ። ይሰርዝ ደግሞ ምክንያት ያደረገው የከፍተኛ ፍርድ ቤት ውሳኔ ነውና ውሳኔው ደግሞ ከኛ ጋር ሳይሆን ከምርጫው ጋር በማይገናኝ ከቡድን ለተጠየቀው ለተነሳበት ክስ 6 ሰዎች ላነሱት ክስ ሲመላለሱ ምርጫ ቦርዱ አመዘጋገቡን ያዘጋጅ ያስተካክል የተሳሳተውን ብሎ ፍርድ ቤት በወሰነበት 309 ሶዲፓ እጆችን መሰረዘ ነውና እንዳልሰርዝ የምትፈልጉ ከሆነ ሂዱና ከፍተኛ ፍርድ ቤቱን ውሳኔውን አስቀይሩ የሚል ደብዳቤ ለፓርቲው ጻፈ። አሰራር ላይ ስህተት አለ ብሎ ቦርዱ ያስተካክል ብሎ ፍርድ ቤቱ ጽፏል እንጂ ፓርቲው የሚመለከት እሹ የለም። ግን ፓርቲው ላይ እናንተ ደግሞ 309 እጩዎችን እሰርዛለሁ ስትሉ ፓርቲውንም ይጎዳል የህገ መንግስት ልዩ መብት ባለቤት የሆኑትን እጩዎችንም ይጎዳልና ጣልቃ ገብነት ይሰጠን ብለን ፍርድ ቤትን ጣልቃ ገብነቱንም ታሪኩ ረጅም ነው ማግኘት አልቻልንም እንደ ሎንግ ፕሮሰስ እና በአጠቃላይ መጨረሻ ላይ የደረስንበት ሰበር ላይ ምን እንደታየ ሆነበት ህጋዊ ስልጣን የለውም የመዳኘትና ያ ውድቅ ይሁን የሚል ነበር። በዛ መልኩ ሄዶ ነው እንግዲህ ምርጫ ቦርድ 309ን ሰርዥ ያለው።
1: ምርጫ ቦርድ ፓርቲውን የማግለል የመጨረሻ እርምጃ የወሰደው የጊዜ እጥረትን የቴክኒክና የገንዘብ ጉዳዮችን ከግምት በማስገባት እንደሆነም ዶክተር ራሄል ያምናሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በበኩላቸው ዛሬ በሰጡት መግለጫ ኢሶዴፓ ከ2016 ዓ.ም ጀምሮ በውስጡ ተፈጥሮ የቆየው ክፍፍል ከምርጫው ውጪ ለመሆኑ ምክንያት እንደሆነ አብራርተዋል። ቦርዱ ለሁለት የተከፈሉ ያሏቸውን የፓርቲውን አመራሮች አግባብቶ በምርጫው እንዲሳተፉ ለማድረግ ያደረጋቸው ጥረት ባለመሳካታቸው በፍርድ ቤት ትዕዛዝ መሰረት እጩዎቹን ለመሰረዝ እንደተገደደም አስረድተዋል።
4: ክርክሩ ቀጠለ። መጨረሻ ላይ እነዚህ 300 በላይ የተመዘገቡት ቦርዱ የመዘገባቸው በአግባብ የተመዘገቡ ስላልሆኑ ይሄ ምዝገባ እንዲቆም ብሎ ፍርድ ቤት ወሰነ። ይሄ ውሳኔ ሲደርሰን ሁለቱንም ወገኖች አነጋገርን። ከሳሾቹንም ለምንድን ነው እንዲመታረጉት እጩዎችን ለምን እንዲሁ ታስቀራላችሁ መራጮችስ ለምን እድል ያጣሉ የሚመርጡትን ሰው ብለን ሁለቱ ወገኖችን ለየብቻ ከዛ በኋላ አንድ ላይ አገናኝተን ሶስቱን አይደለም ያስተዳዳሪነት ስራ ሁሉ ጊዜ እንደምንለው የሽምግልና ስራ ሰርተን ለምናችሁ ተስማምታችሁ ተግባብታችሁ አይታችሁ አብራችሁ የሚለወጠው ለውጣችሁ አቅርቡልን እባካችሁ ብለን ለረጅም ጊዜ ለምን አልተሳካም አልሆነም። ቦርዱ ይሄንን ውሳኔ የፍርድ ቤት ውሳኔን መስፈጸም ግዴታ አለበት። ስለዚህ እነዚህ እጩዎች ከባሎት ፕሪንት ወይ ከባሎት እናወጣለን ብለን ለፓርቲው መሪ ያሳወቀን እሳቸውም ሄደው ፍርድ ቤት አመለከቱ። ፍርድ ቤቱ ደግሞ በመቃወም አመልካች ብሎ እንደገና ተቀበላቸው። በዛም ክርክር ሂደት ለምንድነው ተስማምታችሁ እጩዎቻችሁን ማታቀርቡት ሚል ጥያቄ ፍርድ ቤቱ ለሁለቱም ወገኖች አቀረበ ፍርድ ቤት ላይ መስማማት አልቻሉም። ፍርድ ቤቱ አሁንም ደግሞ መጀመሪያ በሰጠው ውሳኔ ጸንቶ ከምርጫ ውጪ እንዲሆን ተደርጓል። እንጂ ቦርዱ አንዱ ወገን ደግፎ ሌላኛውን ነቅፎ ያደረገው ስራ የለም።
1: ቦርዱ በፓርቲው የውስጥ ጉዳይ አግባብ ያልሆነ ጣልቃ ገብነት አሳይቷል የሚሉት ዶክተር ራሄል ባፌ በበኩላቸው ፓርቲያቸው ምርጫው መካሄድ የለበትም የሚል አቋም እንዳለው ተናግረዋል። እና ዶክተር አሁን ምን እንዲሆን ነው የምትፈልጉት እናንተ? ምንድነው
0: አሁን እኛ ፍትህ ነው አምንፈልገው፣ ለሀገራችንም ሽግግር ነው አምንፈልገው፣ ሰላምን ነው አምንፈልገው። ዩ ኖ ይሄ ሰባተኛ ምርጫ ልዩ የሚያደርገው ብዙ አንግል አለው። ቢቻል እድለኞች ብንሆን ኖሮ ብሔራዊ ምክክሩ በቀደመና ብዙ ችግሮቻችን ተፈተው በጸዳ በንጹህ ልብ ወደ ምርጫ በገባን ነበር። ግን አንፎርቹኔትሊ ምርጫው እስከቀደመ ድረስ ለብሔራዊ ምክክሩ ደግሞ ጥሩ ምህዳር የሚፈጥር ነገር ነበርና ይሄን ሁሉ ስላስተጓጎለ በአስቸኳይ የምርጫው ሂደት ቆሞ ምርጫ ቦርድም ደግሞ የጣሰውን ህግ የምርጫ ህጉን አክብሮ ወደኋላ ተመልሶ በትክክል መዝግቦ በትክክል ፕሮሰስ አድርጎ መሄድ አለበት ነው የምንለው።
1: ይሁን እንጂ የምርጫ ቦርድ ሰብሳቢዋ ወይዘሮ ሜላትወርቅ በዛሬው መግለጫቸው ምርጫው በተያዘለት የጊዜ ሰሌዳ መሰረት የፊታችን ሰኞ እንደሚካሄድ ይፋ አድርገዋል። ለዚህም የሚያስፈልጉ የምርጫ ቁሳቁሶችን ወደ ምርጫ ክልሎች የማድረስ ተግባር በመጠናቀቅ ላይ ነው ብለዋል። በአማራ ክልል የሚገኙ 8 በትግራይ ክልል ደግሞ ሁሉም 38 የምርጫ ክልሎች የሰኞ ምርጫ እንደማይካሄድባቸውም ገልጸዋል። ኦሮሚያ ክልል አምቦ ከተማ ባለፈው ሳምንት መጨረሻ ለልማት በሚል በፈረሳ ሂደት ላይ የነበረ ቤት ባደረሰው አደጋ የሁለት ሰዎች ህይወት ማለፉና በሶስት ነዋሪዎች ላይ ደግሞ የአካል ጉዳት ማድረሱን ተከትሎ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በአደጋው የ9 ዓመት ውድ ልጄን አጣው የሚሉት የሟች አባት ሻለቃ አብዴታ ደሱ ለቢቢሲ እንደተናገሩት አደጋው የደረሰው 10 ዓመት የኖሩበት ቤት ላያቸው ላይ እንዲፈርስ በመደረጉ ነው። ያለምንም ምትክ ቤት ያለምንም ማስጠንቀቂያ ያለ ለማት ተብሎ ቤት የመፍረሱ ሳይንስ ለልጄ ሞት ምክንያት ሆነ ሲሉ ቅሬታቸውን ገልጸዋል። የቀድሞ የኦሮሚያ ፖሊስ አባል እንደነበሩና አሁን በጡረታ ላይ እንዳሉም ይናገራሉ። አንድ ልጃቸውን በአደጋው ያጡት አባት በሌላ ልጃቸው ላይ ቀላል ጉዳት መድረሱንም ተናግረዋል። የአምቦ ከተማ ኢንቨስትመንት ቢሮ ኃላፊ አቶ ጀፋራ ጫልሲሳ በበኩላቸው አደጋው የደረሰው ቤቱ ላያቸው ላይ እንዲፈርስ ተደርጎ ሳይሆን በበር መፈነቃቀል በተከሰተ መደርመስ ነው ሲሉ ለቢቢሲ ተናግረዋል። ሻለቃ አብዴታ ደሱ አደጋው እንዴት ሊደርስ እንደቻለ እንዲያስረዳሉ።
5: ወራይቱ ከበለ አይሴማ ባለ ካብ ነው የምንኖረው። ሩኔ 18 እዛ ግድ ውስጥ ነው ያለው። በ14/9/2018 ጠዋት አካባቢ ነበር የመጡት የከተማ ፖሊሶችና የከተማ አስተዳደሩ አፍራሽ ቡድን ጣራ ላይ አስወጥቷቸው እኛ ንብረታችን ሳናወጣ ልጆቻችንን ሳናወጣ ወይ ደግሞ ሳይነግሩን ውጡ ሳይሉን እቃችሁን አውጡ እናፈርሳለን ሳይሉን ንብረታችን እያለ ከከተማ አስተዳደር በቀን ሰራተኛ የሚሰሩ 2 ሰዎች በማሽን ጣራው ላይ ካሰጣቸው በኋላ ቆርቆሮ እየነቀሉ መሬት ላይ እየወረወሩ እኛ ደግሞ ንብረታችን እያወጣን ነበር። ልጆች፣ ቤተሰብ፣ ጎረቤት ሁሉ ሳይቀር ንብረታችን እያሰጡ ነበረ። በዛ መሀል ቤቱ የቆየ ነበር። ከ30 ዓመት በላይ ያገለገለ ነበር። ቤቱ ፈርሶ ልጄ ሞታብኛለች፣ እንዲሁም እኛን ለመርዳት የመጡ ግለሰቦች ተጎድተዋል። አንድ አሮጊት ህይወታቸው አልፈዋል። ፋራ በሩ ነበር የሚባሉት እና ሌላም ስሟን ማላቃት አምቦ ሪፈራል ሆስፒታል ተኝታለች እና እዚህ ጉዳት ነበረ። አሁን አዘላዊ ቁጭ ብያለሁ።
6: ሻለቃ፣ በጣም አዝናለሁ ስለተፈጠረው ነገር። እንዴት ነው ግን ልጆትን ሊያጡ የቻሉት? አደጋው በምን ምክንያት ነው የተከሰተው?
5: አደጋው የተከሰተው ቤቱ የቆየ ነው እና በአንድ ሳይድ በወደቅበት ሳይድ ወደ ውጭ ወጣ ብሏል። ማለት አቅጣጫውን ስቶ ቆሟል። እኛም በችግር ምክንያት እዛ ውስጥ የምንቀመጠው ከዚህም በፊት በተለያየ ጊዜ እኔ ከ30 ዓመት በላይ ፖሊስ ሰራዊትን አገልግያለሁ። በተለያየ ጊዜ ቀበሌ፣ ከተማ አስተዳደር የቀበሌ ቤት እንዲሰጠኝ ምንም የለኝም፣ ድሀ ነኝ እየጠየቅኩ ነበረ። ማንም አልሰማኝም። ስለዚህ ቤቱ በፊትም ያረጅ ነበር። እንደገና ሰዎቹ ላይ ወጥተው ቆርቆሮ ሲነቃቅሉ፣ ሌላ በኩል ደግሞ ማሽን ቦታው ለኢንቨስትመንት በነበር በጎን በኩል ማሽን መሬት ቆፈር ቤቱ መሬቱ ይንቀሳቀሳል ማለት ነው። ኮስቻ መሬት ስለሆነ በዛ ምክንያት ያው ቤቱን ከጣራውን ከላይ ስነጋገሉት ቤቱ

0: ስለተላቀቀ በዚህ ምክንያት እና ጉዳይ ሊደርስ ብሏል። እኔ ከአስር አመት በላይ ኖርበታለሁ አልኩ እና ችግር እንኳን ብኖር እኛም አንወጣም ብንል እንኳን እኛ ከህግ በላይ አይደለንም። እኛም በቁጥጥር ስር አውሎን ቤተሰቦቻችንን በቁጥጥር ስር አውሎ ንብረታችን ከተማ አስተዳደር ወይንም ቀበሌ አስቀምጠው እስር ቤት ወይንም ማረፊያ ቦታ ቆይቶን የሚሰሩትን መስራት ነበረባቸው እንጂ ሰው እያለ ቤተሰብ እያለ እኔ ስድስት ልጅ ቤተሰብ ነኝ፣ ስራ አለኝ እናስተዳድረው ማለት ነው። እና ሌሎቹም እንደዛው ሁሉም ቤተሰብ ያለው ነው። ስለዚህ ሰው እየኖረበት በዛ መረጋቸው ትክክል አይደለም። በጣም ማዝኛ ያለው እና ይሄ ነው ያለው።
1: ሻለቃ ያነጋገርናቸው የአካባቢው ኃላፊዎች በልጆ ሞትና በቁፋሮ መካከል ምንም ግንኙነት የለም ይላሉ። ሰውም አልነበረም፣ ቁፋሮም እየተካሄደ አልነበረም፣ ጣሪያም እየተነቀለ አልነበረም ብለውናል። የእርሶ ምላሽ ምንድን ነው?
0: እንግዲህ ያለው እውነት መሬቱ ተቆፍሯል። ሲቆፈር መሬቱ ይነቃነቃል። ከላይ ደግሞ ባይነት ፖሊሶች ጠቅላይ ፖሊሶች መጥቶ እኮ ነው መሳሪያ ይዞ ዙሪያውን ከቦ እኮ ነው እና ሚሊሻ

0: ነበረ። እኔ ከኔ ጋር እየሄደች ነበረ። እኔ ሳራያት እንትኑ ምንድነው ይሄ ግርግዳው ዘንበል ወዳለበት አካባቢ በውጭ በኩል ማለት ነው። አጋጣሚ እኛን ለመርዳት መጣሩክ ነበሩ። ካሳቸው ጋር እጅ ለእጅ ተያይዟል ይባላል እና የወደቁበት ከኔ ሞትበት እንኳን እጃቸውን እንደተያዙ ነው ተደፉት እና ግርግዳው ዘንበል ወዳለበት ነው ወደ ውጭ የወጣው የወደቀው ማለት ነው። እና ሰዎቹ የሞቱ ሰዎች ቤቱ ሳይሆን በውጭ በኩል ነው ወደቅባቸው ማለት ነው። ህዝቡ ነኮ ከህዝቡ ፈቃደ ስላላሽ ነቱ ማይ ውረቱ ነው የምናገር ዋሽቼም አላውቅም አልዋሽም። ቤቱ ሲወርቅ እኔ ጭንቅላት እየዞር ነበር ቤቱ ማለት ነው። የልጆችን እያልኩ ሲዞር የነበረው ማለት ነው። ከዛ ብሮች ሲሄድ ዞሬ ወደዛ ወደ እነሱ ጋር ሲሄድ ልጄ ቆማለች አ ትንሿ ቆስላ ቆማለች። እሷም ድጋርጋት ለሌላ ሰው ሰጥላ ሰጥታውና ሆስፒታል እንድታደርስልኝ አልኳቸው። ልጁ ይዞ ሄደ። ተመልቼ ደግሞ ሟቿን ደግሞ በምፈልግበት ስራት ዛትናያለች ብሎ ሰው ነገረኝ። ወርቆባታል ወርቆባታል ማለት ማንሳቱ እንኳን አልቻልኩም። ዝም ብዬ ቆም ነ ሰው ሰው እንትኑ ይሄ የወደቀውን እንትን እኮ ነው ብሎኬት እኮ ነው ግንብ እኮ ነው የወደቅባቸው እና በዚህ ምክንያቱ እውነቱ ከሌላ ማጣራት ስላላች ማለት ነው። እውነቱ በትክክል ያለው ነገር ህዝብ የሚያውቀው አምቦስ ህዝብ የሚያውቀው ይሄን ነው። እኔ አሁን አዘን በመሀል ሰው አስቀምጬ ነው በስኬ የማናግራል። እኔ በጣም ነው ያዘንኩት ልጄን ነው።
1: አይዞን አይዞን አይዞን ሻለቃ። ወደ ሆስፒታል ለማድረስ እንደዚህ አልተሞከረም? ወዲያው ነው ህይወቷ ያለፈው?
0: በስንት መከራ ኮሬ እኮ በስንት መከራ ነው ልጅቷን ደርገበት ንገር ሰምቶ ከሳት ጊ ትንሽ ነበረ የደንበች ዛን ጊዜ በርከርዘት በኋላ አረፈች። አሮግቷም በዛ ምክንያት ነው ያረፉት። በቃ
1: ወዲያውኑ ነው የሞቱት?
0: ወደ ሆስፒታል እንደደረሱ ወዲያው ሞቱ። በቃ ሁለቱም ልጅ አሁን ትንሿ ደግሞ ሆስፒታል እየተመላለሰች ነው። ትንሿ ልጅ
1: ምን ጉዳት ደርሶባታል?
0: እግሯን ትንሽ የሆነ ነገር ቆርጧታል፣ ተሰርቶላታል። እሷ ታርፋልኛለች። እኔ የዚህ ያን አለም የሟቸዋን ካሳዝን
1: የደረሰቦትን ለሚመለከተው አካል ነግረዋል? ያገኙት ምላሽ አለ?
0: ማን ያናገረ ሰው የለም። የአምቦ ህዝብ ወጥቶ ልጄን የከበረልኝ
2: የአምቦ ከተማ ኢንቨስትመንት ቢሮ ኃላፊ አቶ ጀፋራ ጨልሲሳ በበኩላቸው ስለ ሁኔታው ይህም ብለዋል።
3: በከሰነ ኬሰ ቃሞ ተነገኛ ተከነዶሰነ ኬሰ
4: በቦታው የሚኖሩት ፖሊሶች ናቸው። አካባቢው ለልማት ተቆፍሯል። ቤታቸውን ቀድሞ የለቀቁት አባወራዎች ቦታቸው ተቆፍሮ ነበር። ቤታቸውን ያለቀቁም ነበሩ። እንዲለቁ ከከንቲባ ቢሮ ማስጠንቀቂያ ተሰጥቷቸዋል። ብዙዎች እንደለቀቁ ነው መረጃ ያለኝ። አደጋው በደረሰ ቀን እቃቸውን እያወጡ የነበሩ ሰዎችም ነበሩ። የሚቆፍረው ማሽን ቆሞ የነበረው ከዚህ ቀደም በተቆፈረ ቦታ ነበር። እዚያ የነበሩ ሰዎች የሚናገሩትም ይህንን ነው። ከላይ ቆርቆሮ ሲነቃቅሉ የነበሩትም ሰዎች አደጋው በደረሰ ሰዓት ለምሳ እንደወጡ ነው መረጃ ያለኝ። የሰው ህይወት ያለፈው በር በመፈነቃቀሉና ብሎኬት በመላቀቁ ነው። በዚያ ነው ሰዎች ላይ ጉዳት የደረሰው።
3: ብሎኬት ወልገዲሲ ነው ተሰናሚ።
2: በዚህ ጉዳይ ላይ የአምቦ ከተማ ከንቲባ ቢሮ አስተያየት እንዲሰጠን ተደጋጋሚ ሙከራ ቢደረግም ምላሽ አልሰጠም።
5: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በኢቦላ ወረርሽኝ ምክንያት ዜጎቿ የገዙት የዓለም ዋንጫ ቲኬት ገንዘብ ተመላሽ እንዲደረግ ዲአር ኮንጎ ጠየቀች። የዲሞክራሲያዊት ሪፐብሊክ ኮንጎ እግር ኳስ ፌዴሬሽን ከኢቦላ ጋር በተያያዘ የጉዞ እገዳዎች በመጣላቸው ምክንያት አሁን ላይ ወደ አሜሪካ መግባት የማይችሉ ደጋፊዎቿ የገዙትን የቲኬት ወጪ ፊፋ እንዲመልስ ጠይቋል። በኢራን ለሶስት ወራት ተቋርጦ የነበረው የኢንተርኔት አገልግሎት ተጀመረ። በኢራን ለሶስት ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የአገሪቱ ምክትል ፕሬዚደንት አስታውቀዋል። መሐመድ ሬዛ አሪፍ ማክሰኞ ዕለት በኤክስ ገጻቸው ላይ ነጻና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃ ወስደናል ብለዋል። እስራኤል በሊባኖስ መንደሮች ላይ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። እስራኤል በሄዝቦላ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡብና ምስራቃዊ ሊባኖስ በርካታ ድብደባዎችን መፈጸሟ ተገልጿል። በዚህም ሁለት ህጻናትን ጨምሮ በ11 ሰዎች ላይ የሞት አደጋ መድረሱን የሊባኖስ ጤና ሚኒስቴር አስታውቋል። በኢራን ጦርነት ምክንያት በመላው ዓለም የሚሳኤል መከላከያ ስርዓት መዳከሙን ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን ጦርነት ምክንያት በመላው ዓለም የባሊስቲክ ሚሳኤል መቃወሚያ ስርዓት እጥረት መፈጠሩን ተናግረዋል። ለተፈጠረው እጥረት መፍትሄ መገኘት አለበት ሲሉም ፕሬዝዳንቱ ተናግረዋል። በኪየቭ ስልታዊ ጥቃት ለመሰንዘር የዛተችው ሩሲያ የውጭ ዜጎች ከከተማዋ እንዲወጡ አሳሰበች። በዩክሬን መዲና ኪየቭ አዲስ ስልታዊ ጥቃቶችን

0: እንደምትሰነዝር ያስታወቀችው ሩሲያ የውጭ ሀገራት ዜጎች ከተማውን ለቀው እንዲወጡ ማሳሰቢያ ሰጥታለች። ሩሲያ ከቀናት በፊት በዩክሬን መዲና ከፍተኛ ጥቃት ያደረሰች ሲሆን ጦርነቱ ከተጀመረ ወዲህ የከፋው ነው ተብሏል። በመቀጠል ወደ አሜሪካና ኢራን ጦርነት ጉዳይ ነው የምናልፈው። ወደ ጦርነት ከገቡ 88ኛ ቀናቸው ላይ የሚገኙት ኢራንና አሜሪካ ዛሬም እንደ ትናንቱ ናቸው። ጦርነት ሲባል ሰላም፣ ሰላም ሲባል ጦርነት እያሉ ቀጥለዋል። በመካከለኛው ምስራቅ ያሉ የዛሬ አበይት ወሬዎችን ምን ተስኖት ተሾመ እንዲያጠናቅቃቸዋል።
1: የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ اسماعيل باغي ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርቡ እንደማይደረስ መግለጻቸው ይታወሳል። የኢራን እስላማዊ አብዮት ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት ያጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቋል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቃጣናው ጣልቃ ገብነቱና ጠባጫሪነቱን ቀጥሎ በፐርዥያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችንን ለመከላከል MQ-9 ድሮን መተን ጥለናል ሲልም አክሏል። የኢራን ጠቅላይ መሪ ሙጅታብ ሐሚኒ ለኢድ አል አድሃ በዓል ባስተላለፉት መልእክት ደግሞ እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገልጸዋል። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቃጣናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግቧል።
0: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የFacebook ገጻችንን ጎብኙ። BBC News Amharic የYouTube ገጻችንና የWhatsApp ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በFacebook በYouTube በNileSatና በአጭር ሞገድ ላይ መከታተል ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: ب24 ግንቦት 2026 ኤርትራ መበል 35 ዓመት በዓል ነጻነት አብዘኽበረት ልዋን ፕሬዚደንት ኢሳያስ አፈወርቂ ን22 ደቂቃ መደረስ ሚዕኔሩ ካብዚ ግን ብዛዕባ ዘቤታዊ ጉዳይ ዘለዓለሉ ንኣስታት 4 ደቂቃ ጥራእዩ ኣኸድ ርእሳ ኣብዚ መደረ ተመርክሱ እንታይ ሓድሽ ነገር ኣሎ ብዝብል ንኣምባሳደር ዓንደ ብርሃን ወልደ ጊዮርጊስ ኣዘራሪቡ ኣሎ
1: እቲ ነገር ሰሚዐዮ ከም ግቡእ ሓደ መራሕ ሃገር ኣብ ሃገራዊ መዓልቲ ኣብ ዝገብሮ መደረ ብቐዳምነት ኣብ ኩነታት ናይ ሃገሩ ኣብ ኩነታት ህዝቡ ከተኩር እዩ ዝግብኦ። እዚ ግን ከምቲ ልሙድ ከም መራሕ ሃገር ዘይኮነስ ከም ተንታኒ ናይ ዝባውን ኣጉራውን ኩነታት ኮይኑ ይቐሪቡ ግቡእ ኣቀራርባ ኣይመስለንን ንዓይ እቲ መደረ ኣብ ኤርትራ ዘተኮረ ክኸውን ይግብኦ ነይሩ። ህዝብኻ ብድኽነት እናተሳቀየ ሕሳብ ዛዕባ ምናልባት ዘይምስክዝካ ትንታኔታት ናይ ዘዋውን ኣጉራውን ኩነታት ከተድህብ ግቡእ ኣይኮነን። ኣልባት ክትጠቕሶ ኣገዳሲ እዩ። ዓመት ዓመት ዝመፅእ ኣሎ ናይ ልምዓት መደባትና ናይ ልምዓት መደባትና ዝሓለፈ ልዕሊ 30 ዓመታት ናይ ልምዓት መደባትና ክንሰምዕ ጠኒሕና ዘይትግበር ውፅኢት ዘይብሉ ናይ ልምዓት መደባት እዩ። ናይ ልምዓት መደባት ክትብል ከለካ ሲ እንታይ እቲ መደባት እንታይ ይውጥን ኣሎ እንታይ እቲ ግዜ ሰለዳ ግዜ እዩ እንታይ እቲ መቓኑ ዓይነት ትካላት እየን ዝትግብርኦ እንታይ መሳለጥያታት ናይ ፍናንስያዊ ትካላዊ ሰብኣዊ ርእሰ ማል ተቐሪበለን ኣሎ እዚታት እቲ ዘገድስ ብሓፈሽኡ ለካ ሃገራት ብሓፈሽኡ ሃገራት ዓለም ኣብ ክልተ ክመቕለን ትኽእል ኢኻ ይዘለት መንታል ስቴትስ ትብለን ትኽእል ብፍላይ ሳልሳይ ዓለም ወይ ግሎባዊ ደቡብ ዝበሃል ገሊአን ወይ ከዓ ስታግነንት ስቴት ተን ዲቨሎፕመንታል ስቴት ሃገረን ዘማዕብላ ህዝበን ዘማዕብላ ህዝበን ዘሕብሕባ ካብ ድኽነት ዘውፃ ደረጃ መነባብሮ ህዝባ ክፍ ዘብላ ሃገራት እየን። ተን ስታግነንት ስቴት ከዓ ዘይ ኣብቲ ቁጥባ ይኹን ኣብቲ ህወት ናይቲ ህዝቢ ዝኾነ ይኹን ምንቅስቓስ ዝኾነ ይኹን መዕባለ ዘየርእያ ኤርትራ ከዓ ካብተን ፈፂመን ዝኾነ መዕባለ ዘየርእያ ስታግነንት ስቴት እያ ኮይና ፀኒያ። እቲ ወሳኒ ረቑሒት ውሽጣዊ እምበር ግዳማዊ ይኮነን ግዳማዊ ፀልዋ ክህልዎ ክእል እዩ ግን እቲ ውሽጣዊ ረቑሒ ተወሳኒ ነገር ቋሚ የብሉን ዝሰርሕ ትካላት የለን። እቲ ሃገራ ባይቶ ካብል ድስክል ዳርጋ 20 ገለን ዓመታት ኮይኑ ናይ ብሓቂ ዝሰርሕ ካቢነ ሚኒስትራት የለን ናፃ ኮይኑ ፍትሒ ዘመሓድር ኣብያተ ፍርዲ የለን። ኣብ ከምዚ ዓይነት ኩነታት ፈጢርካ ክንስኻ ብዛዕባ ሃገራዊ ግዛኣተ ሕጊ ክትማፃደቕ ዝኣምለካ ሰብ እውን የለን። ቅድም ኣብ ገዛኻ ዘሎ ኩነታት ተኣሊ ድሕሪ ናብ ደገ ትኸይ
2: ብዛዕባ ምምሕያሽ ዝምድና ኤርትራን ኣሜሪካን እውን ኣብዚ ቅንያት ክንሰምዖ ዝፀናሕና ዘረባታት ኣሎ ብጭቡጥ ምዕባለታት ዘሎ እውን ይመስል ምልዓል እገዳ ተበግሶታት ነቲ ዝምድና ናብ ንቡር ንምምላስ እውን ብወገን ኣሜሪካ ኣብዚ ከምዝኣመሰለ ዓበ ኣጋጣሚ ብዛዕባ እቲ ዝምድናታት ተስፋ ኣሕዲሩ ዘሎ ህዝቢ ኤርትራ እውን ገለ ክብል ትፅቢት ነይሩ እቲ መደረ ነዚታት ኣይተናኸፎን እሞ ንምንታይ እዩ ጎሲዎ ሓሊፉ እቲ ዝምድና ከመይ ክኸይድ ይኽእል ኢልካ ትሓስብ?
1: እቲ እገዳ በይናዊ ዘይፍትሓዊ ነይሩ። ሓደ እገዳ ሕጋዊ ክኸውን ሕቡራት ሃገራት ክግበር ኣለዎ። እዚ ግን ብኣሜሪካ በይናዊ እገዳ ዘይፍትሓዊ እገዳ እዩ ዘይብሉ ምልዓሉ ፅቡቅ ክሳብ ሕጂ ግን ኣይተላዓለን ንኽላዓል ይሕሰበሉ ኣሎ እዩ ተባሂሉ። ብሓፈሽኡ ግን ኣብቲ ነዘር ናይ ፕረዚደንት ኢሳያስ ንኣሜሪካ ክነቅፍ ዘልዩ ግን ንፕረዚደንት ትራምፕ ከዓ ካብቲ ነቐፈታ ክውፆ ዘልዩ ብሓፈሽ እቲ ነቐፈታ ነቶም ተሓጋገዝቱን ኣማኸርቱን ነጋግይዎ ኣለዉ ዝብል ኣርኣያ መሰረቱ ቁም ኣይኮነን። ኣማኸርትን ተሓጋገዝትን እማመታት ናይ ክውሰ ዝግብኦ ስጉምትታትን ሳዕብናቱን እዮም ዘቕርቡ እምበር ኣይውስኑን እዮም። እቲ መራሒ እዩ ትወሳኒ። ስለዚ እቲ ሓላፍነት ናይቲ መራሒ እዩ። ግን ንዕኡ ንዘይ ምንቃፍ ሸፈፍ ኢሉ ምክንያቱ ፕረዚደንት ትራምፕ ከዓ ብዙሕ ግዜ ስምዒታዊ ቅልጡፍ መልሰ ግብራዊ ስጉምቲ ስለ ዝወስድ እዚ ስለዝተገንዘበ ሸፈፍ ኢሉ ሓሊፉ። ብዝተረፈ ትግባራት ስርዓት ኣሜሪካ ክትግምግም ከለካ ሓላፍነት መን እዩ ዝወስዶ ንድሕልካ እቲ ፕረዚደንት እዩ ሲ ወሳኒ። እቶም ካልኦት ኣማኸርቲ እዮም እማመታት የቕርብሉ ነቲ መራሒ ዝብሉ እዚ እማመዚ ንድሕሪ ተግቢርና ሳዕበኒ ከምዝኸውን እዩ ኢሎም የማኸርዎ። እቲ ውሳኔ ግዳቱ ሓላፍነት እዩ ናቱ መዝነት እዩ። ከምኡ ስለ ዝኾነ ሓላፍነት ስከም እቲ መራሒ እቲ ፕረዚደንት እዩ እምበር እቶም ኣማኸርቱ ወይ እቶም ተሓጋገዝቱ ኣይኮኑን።
2: ፅቡቅ ኣምባሳደር ዓንደ ብርሃን ወለ ጊዮርጊስ ንስለተዝሃብካኒ ሰፊሕ መብርህን ትንታነን ኣዘየ የዘመስግነካ ሰናይ

0: ቅድሚ ሕጂ ብድሆታት ዝነበርዎ ውዕል ፕሪቶርያ ብዝበለፀ ኣብ ሓደጋ ውሽጢ ዘእተወ ናይ ሕወሓት ስጉምቲ ሰለስተ ሰሙን እኳ እንተሕለፈ ክሳብ ሕጂ ካብ ፌደራል መንግስቲ ብወግዒ ዝተዋህቦ ርእቶ የለን። ኣብዚ ጉዳይ ኣዜብ ብርሃነ ዘዳለወቶ መደብ ስዒቡ ክቐርብ እዩ።
1: ዶክተር ደብረፅዮን ብ30 ሚያዝያ 2018 ካቢንኡ ንፈለማ እዋን ኣብዝኣከበሉ ናይቲ ግዜያዊ ምምሕዳር ስልጣን ብሓይሊ ይተሓዝ ከም ዘሎ ዝገለፀ ሌትናንት ጀነራል ታደሰ ካብታ መዓልቲ እቲ ኣነ ድሓር ድምፁ ኣይተሰምዐን። ነቲ ስልጣን ዝተቆፃፀረ ናይ ሕወሓት ኣቦ ወንበር ዘጣየስዎ ካቢነን ብኣንጻሩ ክልላዊ ውሳነታት የመሓላልፍ ኣሎ። ብዛዕባ ጉዳይ ክልል ትግራይ ቀፂሉ እንታይ ክኸውን እዩ ዝብል ክሳብ ሕጂ ብንፁር ኣይተፈልጠን። ኩነታት ከም ዘለዎ ይቕፅል ድዩ ወይስ ፌደራል መንግስቲ ስጉምቲ ክወስድ እዩ? ስልጣን ዝተቆፃፀረ ሕወሓት ከ ናብ ወታደራዊ ስጉምቲ ክኣቱ ይኸውን ወይስ ክልቲኦም ኣካላት ናብ ገለ ስምምዕ ክበፅሑ እዮም? ኣብዚ ጉዳይ ቢቢሲ ዘዘራርቦም ናይ ሕገ መንግስቲ ፖለቲካ ምሁራር ዶክተር ኣደም ካሴን ሕጂ ኣብ ትግራይ ዘሎ ኣይ ሰላም ኣይ ኩናት ኩነታት ብዙሕ ከም ዘይፀንሕ ይኣምን።
2: ሰላምም ጦርነትን ባልሆነ ሁኔታ
3: ፌደራል መንግስቲ እቲ ኣነ ዝጠየሽክዎ ኣፍልጦ ዝህቦ ግዜያዊ ምምሕዳር እዩ ዝብል እንተነይሩ እቲ እንተፈሪሱ ብፍላይ በጀትን ኣብ ካልኦት ዋና ዋና ጉዳያትን ዘለዎ ቁፅር ብጣዕሚ ዘስፍሖ ይመስለኒ። ሓደስ እዩ። ካልኣይ ከምቲ ዝበልዎ ብሕወሓት ወገን እዚ ዓይነት ስጉምቲ ዝወሰድሉ ነገራት ክልወጡ ኣለዎም ካብ ዝብል ዓብዪ ሓሳብ ተበጊሶም እዩ። እዚ ማለት ኣብ ውሽጢ ፀቕቲ ኣለዎ ማለት እዩ። ንባዕሎም ናብ ፀቕጢ የእትዎ ኣለዎ ማለት እዩ። ሓደ ስጉምቲ ክወስሉ ይግብኦም እዩ። ካብዚ ኣንፃር ናብ ፅገም ውሽጢ ናይ መታዊ ዕድ ፌደራል መንግስቲ እውን በቲ ወገን እውን ናብ ፀገም ናይ ምእታዊ ሰፊሕ ዕድል ኣሎ። ሕዚ ዘሎ ኩነታት ኣይ ሰላም ኣይ ኩናት ዝኾነ ኩነታት ምቕፃል ምናልባት ንእሽቶ ግዜ እምበር ቀፃልነት ዘለዎ እዩ ኢለ ኣይሓስብን።
1: ናይ ፖለቲካ ተንታንን ኣብ ካናዳ ካልጋሪ ዩኒቨርሲቲ ዝምህርን ዶክተር ጌታቸው ኣሰፋ ብወገኑ ሕጂ ዘሎ ኩነታት ክሳብ መዓስ ይቕፅል ዝብል ብኩነታት ከም ዝውሰን ይገልፅ።
4: ዓንድ ምክር ቤቱ መስከረም ነው የሚጀምር።
5: ሓድሽ ቤት ምክሪ መስከረም ይስርሑ ዝጅምር። ካልኣይ ኣብ መንጎ ክረምቲ ኣሎ። እዚኦም ኩሎም ኣብ ግምታት ኢኻ ኣዋርሕ እውን ክፀንሕ ይኽእል እዩ ኢለ ኣኣምን። እዚ ባጀት ከልኪለት ዝደለኽዎ ገይረ እስከ ዝገብርዎ ክርእየ ዝብል እንተኮይኑ እቲ ዝኸደሉ መንገድን ዓመታት ክቕፅል ይኽእል እዩ። ኣብ መንጎ ናይ ትግራይ ኩነታት እቶት ካበዩ ዝእከብ ከመይ ገይሩ እዩ ዝእከብ ምስ ፌደራል መንግስቲ ዘሎ ርክብ ንሓንሳብን ንሓዋርን ክቁረፅ እዩ ዝብሉ ብዙሓት ነገራት ዝኾኑሉ ዕድል ኣሎ። ኣነ ግን ዝመስለኒ ስጉምቲ ክወስድ እዩ። ዝወስደ ስጉምቲ ግን ንተረፍ ክፋል ኢትዮጵያውን መልእኽቲ ዘመሓላልፈሉ መልክዕ ወይ ድማ ንዕኡ ዘዳኽም ነገር ከይከውን መጢኑ ብሰሙናት ክወስድ እዩ ኢለ ኣሓስብ።
4: ሳምንታት ይወስዳል ብዬ ነው ማስቦ።
1: ዶክተር ኣደም ፌደራል መንግስቲ ናብ ኩናት ከይኣተወ ብፍላይ ባጀት ብምሓዝ ዓብዪ ፀቕጢ ክሕድር ከም ዝኽእል ይኣምን።
3: ሕወሓት ወገን ሕዚ ኣብ ዘሎ ኩነታት ውሽጢ ምቕፃል ከቢድ እዩ። እዚ ሕዚ ዝወስድዎ ዓብይ ስጉምቲ እውን ንሱ ይመስለኒ። ብዝፀናሕና ቁፅሪ ፀቕጢ ይበዝሐልና፣ ንሕና በዓልና እናተፈላለና፣ ከም ትግራይ ከም ሕወሓት እናተሰባበርና ንኸይድ ዝብል መደምድምታ ውሽጢ ዝበፅሑ ይመስለኒ። በዚ ዘሎ ኩነታት ክቅርፁላ ይክእሉን። እዚ ማለት ንሳቶም ሕዚ እዚ ስጉምቲ ዝወሰድናሉ ናይቲ ክልል ዶብ ነኽብር ነምልስ ኣለና፣ ዝተመዛበሉ ሰባት ነምልስ ኣለና፣ ቁጠባ ነምልስ ኣለና፣ ፍትሒ ክህሉ ዘለዎ ነቕርብ ኣለና። ስለዚ ብሉ ካብዚ ተበጊሱ ኩናት ተጀሚሩ እዩ ይብል። ስለዚ ሕወሓት ቀዲሙ ናይ መተኳስ ዕድሉ ስፍሕ እዩ። ንዑኡ ንምንካይ እውን ምናልባት ፌደራል መንግስቲ ለውጢ እንተሃልዩ በጀቱ ክቕፅል ይኽእል እዩ። ግን ድማ ካብ ሕጊ ኣንፃር ካብ ሕገ መንግስቲ ኣንፃር ንዑን ንዝኾነ ሕንፍሽፍሽ ውሽጢ ከእትዎ እዩ ፌደራል መንግስቲ
2: ናይ ለማ ውስጢ ያስገብዋል ፌደራል መንግስቲ።
1: ዶክተር ጌታቸው ድማ ዝተፈለየ ሓሳብ እዩ ዘለዎ።
6: እኔ የሆነ እርምጃ ወታደራዊ እርምጃ ይወስዳሉ ብዬ ኣላምን።
5: ኣነ ገለ ወታደራዊ ስጉምቲ ክወስዱ እዮም ኢለ ኣይኣምንን። እዚ ዝብለሉ ምክንያት ናይ ኣስመራ ወይ ናይ ኤርትራ መንግስቲ መርገፂታት ከም ዝፍለጥ እቲ ሕጂ ምዕራብ ትግራይ ዝበሃል ዘሎ መሬት ብዝምልከት ትግራይ ተመሊሱ ምስ ሱዳን ክራኸብ ዝኽእለሉ ኩነታት ብፍፁም ዝደልዩ ኣይኮነን። ሕጂ ዝኩሉ ፀገም ኣብ መንጎ ኣስመራን ኣዲስ ኣበባን ተፈጢሩ እንከሎ እኳ ዘሰማምዖም ሓደ ዓብዪ መርገፂ እዚ ይመስለኒ። በቲ ካልእ ወገን ድማ ትግራይ ናብ ሱዳን ተራኺቡ ምስ ኤርትራ ዘሎ ርክብ ዋጋ ከምዘይብሉ ክገብር ወይ ክንኪ ኣይደልን እዩ። ሻዕብያ ወይ መንግስቲ ኤርትራ ዝደልዮ እዚ እዩ። ስለዚ እዚ ንገብር ኢሎም ዝኸዱ ይመስለንን። ካልእ ብናይ ኣሜሪካ ተበግሶ ኣስመራን ኣዲስ ኣበባን ይዘራረቡን ይቀራረቡን ኣለው። ስለዚ እዚ ወታደራዊ ስጉምቲ ዝኸውን ኣይመስለንን።
0: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ሕቡራት ኢማራት ዓረብ መሰጋገሪት ናይቶም ናብ ሱዳን ዝኸዱ ዕሱባት ትኸውን ከም ዘላ ትካል ሰብኣዊ መሰላት ሂማን ራይትስ ዎች ከሲሱ። እቲ ፀብፃብ ከም ዝበሎ ሓደ ኣብታ ሃገር ዝመደብሩ ትካል ዝቆፀሮም ኣብ ጎኒ ሓይልታት ኣዳዕመ ኣልሰሪዕ ንክዋግኡ

0: ዝኸዱ ኮሎምቢያውያን ዕሱባት ብወታደራዊ ማዓስከራት ኢማራት ይሓልፉ ኣለዉ። ኣቡዳቢ ግን ኣብ መሬታ ተሰልጥኖምን ተዕጥቆምን ዕጡቃት ወፃኢ ሃገራት ከምዘየለዉ እያ ትምግት። رئيس ليقان باباسات ليوم مبل 14 تازمر حوا بيت كريستيان اب نغدي غيليانت نزنبرا ترى وقعوي ريطا حتيتوم ابتلو ميزهابو تاريخاوي مغلصي نتي اقنزاوي اكل تاريخ كريستنا زبلو تساتفو زسمعم غاهي غليصوم نبزحات زبصحوم كبيل سقاي كتستنتنون كلخا اميو حزن كسمع كاناي قدني يلوم تا بيت كريستيان نغيليانت قبول اب مغبار زنبرا ترى ترى زيكونه ام خنانون مدنغا نقيفوم ኣሜሪካ ንዝተበፅሐ ስምምዕ ምቁራስ ተኩሲ ብቅሉዕ ጥሒሳ ክትብል ኢራን ከሲሳ። ሓይልታት ኣሜሪካ ኣብ ደቡባዊ ኢራን ናይ ምክልኻል ዝበልዎ መጥቃዕቲ ድሕረ ምፍፃሞም እያ ቴሕራን ነዚ ስጉምቲ ትኮኒናቶ። እቲ ናይ ትማሊ መጥቃዕቲ ኣብ መፃብቦ ሆርሙዝ ነታጉ ባሕሪ ኣብ ምፅዋድ ንዝተዋፈራ ጀላቡ ሰራዊት ኣሜሪካ ስጋት ዝኾኑ ሚሳይላትን ዒላማ ዝገበረ ምንባሩ ማእከላይ እዚ ሰራዊት ኣሜሪካ ገሊጹ ነይሩ። ነጻነት ኤርትራ ካብ መግዛእቲ ክሳብ ሪፈረንደም ዘሎ ታሪክ ህዝቢ ኤርትራ በደሙን በድምፁን ዘረጋገጾ ናይ ነዊሕ ዓመታት ናይ ሓርነት ጉዕዞ እዩ። ናብቲ ንሉዓላውነት ሃገር ሓጋዊ ኣፍልጦ ዘውሓሰ ናይ 1993 ህዝባዊ ውሳኔ ዘስገረ ታሪካዊ ምዕራፍ እዩ። ኣክሊሉ ጸጋይ
1: ኤርትራ ኣብ 1993 ናፅነታ ኣዊጃ። ቅድሚኡ ግን እንታይ ዓበይቲ ታሪካዊ ፍፃመታት ሓሊፎም ኣብዚ ሓፂር ቪድዮ ከዘኻኽረኩም። ኤርትራ ቅድሚ 35 ዓመታት ካብ ኣፍሪቃ ብንውሓቱ ሓደ ካብ ቀዳሞት ዝኾነ ዕጥቃዊ ቃልሲ ኣካይዳ። በዚ ብዙሓት መስዋዕቲ ዝኸፈልሉ ቃልሲ ድማ ካብ መግዛእት ኢትዮጵያ ልኡላውነት ኣረጋጊፃ። 24 ግንቦት ከም ዕለተ ናፅነት ወግዓዊ መዓልቲ ክኸውን ተኣዊጁ። ናብ ድሕሪት ክንምለስ፣ መግዛእት ኢጣልያ ኢጣሊያ ኣብ ሰነ 1889 ኤርትራ ግዛኣታ ምዃና ኣዊጃ። ክሳብ 1941 ድማ ናስታት 51 ዓመታት ፀኒሓ ምምሕዳር እንግሊዝ። ኣብ ካልኣይ ውግ ዓለም ንኢጣልያ ስዒራ ካብ 1941 ክሳብ 1952 ናስታት 11 ዓመታት ንኤርትራ መሓዲራት ፌደሬሽን ውድብ ሕቡራት ሃገራት ብ1952 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ድምፂ ሂቡ። እንተኾነት ፌደሬሽን ነዊሕ ክፀንሐ ይካለን። ምፍራስ ፌደሬሽን ኣብ 1962 ኢትዮጵያ ንውዕል ፌደሬሽን ጥሒሳ ንኤርትራ ኣካላ ጌራታ። ነቲ ን30 ዓመታት ዝቐፀለ ዕጥቃዊ ቃልሲ ድማ ወሊዱ። ናፅነት ኤርትራ ድሕሪ ናይ ልዕሊ 50 ዓመታት ፖለቲካውን ዕጥቃውን ቃልሲ ነቲ ቃልሲ ዝመርሕ ዝነበረ ህዝባዊ ግንባር ሓርነት ኤርትራ ብ24 ግንቦት 1991 ዳርጋ ንመላእ ሃገር ኣብ ትሕቲ ቁፅረት እዩ ህዝበ ውሳነ ወይ ሪፈረንደም። ኣብ 1993 ኣብ ውሽጥነ ወፃን ዝርከብ ህዝቢ ኤርትራ ህዝበ ውሳነ ካይዱ ብ99.8% እወን ናፅነት ኣድሚፁ። ኤርትራ ሎላዊት ሃገር ብምዃን ኣባል ውድብ ሕቡራት ሃገራት ኮይና።
0: ዝኸበርኩም ሰማዕትና ንሎም ዝበልናዮም ትሕዝቶታት ነዚኦም ይመስሉ ነይሮም። ኣዋሃዲት መደብ ኣዜብ ብርሃነ ክኢላ ቴክኒክ ዴቪድ ኢንዛው ከምኡውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናይ ንምነ ኢልኩም